ባሏ መፋቻው ቅዳሜ ነው ቀኑ፣ ገፋ ገፋ አድርገው ባክ ዘይዛኑ ተጫዋቱ እንጂ እዛ ጋ ምንድነው ዝምዝም አብሽራ ቦሰ

ሽር ፒያሳ ወጣውና ማላውቀው ፍቅር ያዘይ ከጎዳና አካል እንዲዳብር እንዲፋፋ ፊቴ ግንፍልፍል ለምሳለ ጋጥም ስለራቴ የጦበ ስጋ ነው ሐኪም ያዘዘልኝ።

ነሽ ብላ ባሏን አስተዋውቃኝ ሚስቱን አደራ ላይ ከቤን ዘመድ አድርጎኝ አደራ ሳልበላን የምጠበኩለት ከኔ በቀር ሌላ ማንም አልነካበት ይነሻ ይባል።